አድማጮቻችን እንኳን ለሳምንቱ እሁድ አደረሳችሁ እያልኩኝ ከዚህ ከሲአይቲአር 101.9 FM ቫንኩቨር ቢሲ ካናዳ የዛሬውን ዝግጅት አቀናብሬ ማቀርብላችሁ ወርቁ አያሌው ነኝ። እንደምን ሰነበታችሁ? ሳምንታችሁስ እንዴት ነበር? ባለፈው ሳምንት በተለያየ ፕሮግራም ተላይተናል። አሁን ደግሞ በአዲስ ፕሮግራም ይኸው መጥቻለሁ። እናንተን ለማስደሰት እና አንዳንድ ዜናዎችንም ማስታወቂያችን ለማሰማት ቀርቤያለሁ። እንግዲህ በዚህ መልኩ ለመጀመሪያ ጊዜ እንግዲህ ያለን የዛሬውን ዝግጅት በቅደም ተከተል ላስታውቃችሁ እወዳለሁ። በመጀመሪያ አንድ ሙዚቃ አሰማና ከዛ በመለስ ባለን በሀገራችን ተጨባጭ ሁኔታዎችና እንዲሁም በከተማችንም ቢሆን ይቀጥላል ያለው ሁኔታዎችን ድባቡን እናሰማና በእውነቱ ያለው ሁኔታ በሀገራችን እንዳን ነገሮችን ካሉ በዩቲዩብ መስሙትና ወይ በሌላ ቀድማችሁ መስሙ በዘመድ መስሙትም ሊሆን ይደጋገም ይችላል። የራሴን ሐሳብ ምን ደረሰ ምን እንዴት ሆነ የኔን አመለካከት ብቻ ነው ያንናቀርብላችሁ። ከዛዲ ሙዚቃ አሰማና በመሃል አንዳን ነገሮችን ካሉ ካሰማን በኋላ ወደ ማማ አፍሪካ እንሄዳለን ማለት ነው። ማማ አፍሪካን ያን እንግዲህ በተለያዩ ሙዚቃዎችን ወደፊት ቀደም ብዬ እንደገለጽኩላችሁ ወደፊት ከአፍሪካን ወንድሞቻችን ጋራ በጋራ ሆነን የምንሰራበትን መንገድ ለመፍጠር እየተንቀሳቀስኩ ስለሆነ እንግዲህ አንድ ቀን ልዩ ፕሮግራሞች ይኖሩናል። እሱ ብቻ አይደለም ሌሎችንም በዚህ በከተማችንም አንዳንድ ተቋሞችም ገብተው ትምህርት የመስጠት ሐሳብ የመስጠትን ሁኔታዎችን ያመቻቸን ነው። ያ ከሆነ እንግዲህ ባለፈው እንግዲህ እንደምናወር ከታሪክ ማደር ምሳሌዎች የሚሆነን አቶ ደበበ ጉብሉ በሱ እንደዛ አይነት ፕሮግራሞችን እንቀጥላለን ማለት ነው። እና ወጣቶችን ኢንቫይት እናደርጋለን የራሳቸውን ፕሮግራም ለ15 ደቂቃ ወጣቱን በሚመለከት በተለይ በዚህ በከተማችን ውስጥ ያለውና በኖርዝ አሜሪካንስ ወጣቱ የሚንቀሳቀስበት ሁኔታ ምን መሆን ያለበት ትምህርታዊ የሆነ ነገሮችን አንድ ለመሆን ግሩፕ ለመፍጠር በዚህ በቫንኩቨር ያሉ ኢትዮጵያን ኤርትራን ወጣቶች አንድ ላይ ተሰባስበው አንድ ነገር እንዲያሳዩን ምን ፈልገ ስለው ያን ካለ በሙዚቃም በግጥምም በድርሰትም በኢንፎርሜሽን ደረጃ የምትቀርቡ ካላችሁ ወይንም ተደራይታችሁ መስመሩ የ15 ደቂቃ ክፍል ሰጣለሁኝ ይሆናል ማለት ነው። እንግዲህ ከዛ በኋላ ከዚህ በኋላ ወደ 8 ሰዓት ገደማ ላይ ማስተዋቂያዎች ይኖርናል። እዚህ ከተማችን እርግጠኛ የሆነ ማስተዋቂያዎች ምን እንደተካሄደ ባለፈው እናንዳንድ ኢንፎርሜሽን አረግላችኋለሁ። ከዛ ባሻገር ምን ይሆናል የመዝናኛ ፕሮግራማችን ይቀጥላል ማለት ነው። ስለዚህ ከኔ ጋር ሁኑ። ከዚህ ከኤት ጀምሮ እስከ ከሰብን ጀምሮ እስከ ናይን ድረስ ከኔ ጋር እንድትሆኑ እየጋበዝኳችሁ እንዳትረሱ ሌሎች አድማጮች አስተላልፉ። እሁድ የሆነው ቀርቶ ሹክታ ቅዳሜ ከሰብን ፒኤም እስከ 9 ፒኤም ለሁለት ሰዓት ፕሮግራሙን ያካሄዳል። ይሄው በአሁኑ ሰዓት ማለት ነው። አርጋችሁ መታችሁ ዝናኑ ሙዚቃንም አንዳንድ ኢንፎርሜሽኖች የምትፈልጉትን ኮሚኒቲው ያድግበታል ወይንም ይጠቅመዋል የሚለውን ነገር ኢንፎርሜሽን መስጠት ሆነ ተጋብዛችኋልላችሁ። በዚህ ሬዲዮ ማይት ሆነው ነገር በግል ደረጃ ግለሰቦችን በማንሳት ይሄ አንዳንድ ነገሮችን በኮሚኒቲ ውስጥ የመከፋፈልንና ደግሞ ያን ሰው ስም በማጥፋት ቤተሰቡን ጭምር የምንጎዳበት መንገድ ካለ ያን ፍጹም ዜሮ አይሆንም። የፈለገው ይሁን የሆነው ይሁን በምንም ይሁን በምን ግለሰቦች በመጥራት በዚህ አካባቢ ያሉት ሁኔታዎችን ማድረግ አንችልም፣ ግን መጥራት ትችላላችሁ። አገር ቤት ፖለቲካ የኢትዮጵያ አመራሮችን በሙሉ ይሄን አድርጋለሁ። እንግዲህ ዛሬ ደግሞ የመጀመሪያው ሙዚቃዬ የሚሆነው ከአፋር ነው። አፋር የአፋርኛ ሙዚቃን መግቢያ እናደርጋለን። አዳዲስ ዘፈኖች አሉን፣ ሙዚቃዎች አሉ። ይህ ሬዲዮ ኢንፎርሜሽን ኢንተርቴንመንት ስለሆነ ኢንፎርሜሽን ከሰጠን በሙዚቃ የግድ ማሰማት አለብኝ። ስለዚህ እንደዚህ ነው ላለሁኝ ወርቁ አያሌው ነኝ። ወደ ሙዚቃችን ሂድ እንሆ ተመልሼ እመጣለሁኝ።

ይዤ መጥቻለሁ። በጣም በጣም ጥሩ የአፋርኛ ሙዚቃ ነው። እንዲሁም አበበ በሪሁን ነው የተጫወተው። በጣም ልናመሰግነው ይገባል። አድማጮቻችን፣ በመጀመሪያ እንግዲህ ወደ አንዳንድ ነገሮችን ከመሄድ ፊት በዚህ በቫንኮቨራችን አዲስ ዓመት በማስመልከት ኢትዮጵያን ኮሚኒቲ ባለው ቦታ በበርነቤ ባለው በዛ ውስጥ በቤታ በደንብ አድርጎ ምግብ አዘጋጅቶ ሲኒሮችን አድርገው በጣም በታላቅ ዝግጅት ላይ ሆነው አሁን እያስተናገዱ በአሁን ሰዓት እየተተናገዱ ነው። በጊዜ ነው የገቡት። በጣም ልናመሰግናቸው ይገባል። እንኳን አደረሳቸው አደረሳችን እንላለን። ሲኒሮች አባቶቻችን እናቶቻችን ኑሩልን፣ ጤናና ሰላም ይስጣችሁ፣ ፍቅር ይስጣችሁ እያልኩኝ እንግዲህ እናንተ አርአያችን ናችሁ። ወደፊት እንግዲህ በየአመቱ እንዲናረጋለን። በዛ ውስጥም ደግሞ ሁልጊዜ በየአመቱ የሚያዘጋጁት እህቶቻችንና ወንድሞቻችን ልናመሰግን ይገባልና እንኳን ደስ አላችሁ። እንግዲህ ባለፈው ሁሉም በየቤቱ ስላስተናገደ አዲስ አመትን፣ አሁን ደግሞ በዚህ ኢትዮጵያን ኮሚኒቲ ያው ሁልጊዜ የሚደረግ ነው። በጣም በቂ ነው። ሁላችንም ከተባበርን ከዚህ በለጠ ማድረግ ይቻላል እያልኩኝ በዚሁ እንኳን አደረሳችሁ ላለው ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽብሹብታ ሬዲዮ አዘጋጅ። አድማጮቻችን፣ ፕሮግራማችንን ቀጥታ ከቤታ ነው የማስተላልፈው። አንዳንድ የአምቡላንስ ድምጾች ከሰማቸው በጣም ይቅርታ፣ ሳውንድ ፕሩፍ ስላልሆነ ስቴዲዮ ቤት ውስጥ ነው። እንደዛ ነው ላለው። ሌላው አንድ እርማት አለኝ። እሱ ምንድን ነው? እሁድን ሁልጊዜ አረሷት ማቻቸው። ለስንት ዓመት እሁድ ጠዋት ስለሆነ እሁድ እያልኩኝ ተናግር ያለው ባለቤቴ ተናገረችኝ። ኧረ እሁድ ብለሃል አስተካክላኛለች። በጣም ይቅርታ። ሁልጊዜ ቅዳሜ ከሰብን ፒኤም እስከ 9 ፒኤም ድረስ ነው የሚዘጋጀው። ይህን እንደገና አስታውቃለሁ። እንግዲህ እርምት ይደረግልኝ። ከሰው ስህተት ከብረት ዝገት አይጠፋም ይባላል። አሁን እንግዲህ ወደ ዋናው እንሄድ። በሀገራችን እንግዲህ ያለው የፖለቲካ ሁኔታ ብቻ ሳይሆን ያለውን የህዝብ ችግርና የህዝብን ሰቆቃ ሁላችንም እናይነን። ይሄ እንግዲህ ጆሮ ዳባ ልበስ ተብሎ ወይንም እንዳው ድጋፍ እኔ እንዴት እንደሆነ እንጃ። እኔ የማንም ደጋፊ አልሆንም። እኔ በዘር በሃይማኖት አለም በብዛ ውስጥ ያለውን ነገር ግን በዘር በሃይማኖት የሚደረገው ነገር እቃወማለሁ። ፍጹም ሰው መሆን ብቻ በቂ ነው። እኛ ኢትዮጵያኖች ተምሳሌዎች ነን በዓለም ደረጃ። ስንት ዓመት ሙሉ ይሄ ሁሉ የምታየው ዛሬ ከዚህም ብቅ ብሎ በብሔር በቋንቋ እንትን እያለ የሚለውን አንሰማም ነበረ። ጆሯችን ጥጥ ነበረ። ሁሉም በየሄዱበት በቋንቋው ሳይግባቡ ከዚህ ከአዲስ አበባ የኦሮሞ ልጅ ወደ አማራው ክልል ሲሄድ የአማራው ክልል በቋንቋ እንኳን ባይግባቡ አቤት አስገብተው ግራ አጥባ ብልተው በል እንግዲህ ሂድልኝ የሚሉ የአማራው ወደ ትግራይ ሄዶ ትግራይም እንደዚሁ የሚደረግበት የሚፈቃቀርበት በሃይማኖት ጽኑ የሆነ ኢትዮጵያ ህዝቦች ነው። በቃ ይሄ ነው። ለዚህም ነው አሁን በኢትዮጵያ ውስጥ ከተደረገው ሁኔታዎች ሁሉ ይሄ ሁሉ ነገሮች ሲፈጸሙ በዛ ባካሄዱ በተለይ በዘረኝነት ያተኮሩት ወገኖች በሚያደርጉት ቁስቆሳና አንዳንድ ነገሮች በዛሬ በአሁን ጊዜ የኢትዮጵያ ህዝብ ራሱ ተላልቆ ነበር። ነገር ግን አንደኛ በእውነቴ ነው ልናከብር የኢትዮጵያ ህዝብ እስከ በጠቅላላ ልናከብራቸው የምንወደው ነገር ምንድነው? ምኮራበት ያለውን የፖለቲካና ያለውን የዘር ጽንፈኞች በሚያደሩ ጽንፈኞች ይሉታላል። እንጃ ይህ ብልጽግና አነጋገር አይጥመኝም ፍጹም አይደለም እንዴ? እና እንደዛ ሳይሆን በዚህ ችግር ውስጥ እየተደጋገፈ ቀለም በሩ ላይ እየተቀባ አንተ የዚህ ዘር ነህ ውጣ ከዚህ እያሉ በሜንጫ በምን ሲገሉ የነበሩትን እዛው አብሯቸው የነሱ ገዳዮቹ ዘር አብሯቸው ከሌሎቹ ጋር የሞቱ ብዙዎች አሉ። አትነኳቸውም፣ እናቃቸዋለን፣ አብረነን ተዋልደናል። ተዋልደን የለ እንዴ? ከማንም ስቲ የትኛውን ያልተዋለደው ሁላችንም አይደለም እንዴ? አዎ፣ እውነቴ ነው የምለው። አሁን በብዛት እንደምታውቁት ከስም ከአነጋገር ከኔ ብሎ ጌስ የሚደረግ አለ። ልክ አይደለም ወገኖቼ። ብዙዎቻችን ኢትዮጵያውያን ነችን። ብዙዎቻችን የሁሉ ዘር ደም አለብን ማለት እችላለሁኝ። ስለዚህ በአሁን ሰዓት የሚደረገው የአገዛዙ በዚህ በሰባት ዓመት ውስጥ የተደረገው ስራዎች ከዚህ በፊት የተጠነጸሱት አሁን ግን እየፈላ ወጥቶ በህዝቡ መሀል እንደዚህ አይነት ቅሬታዎችና ችግሮችን የፈጸመው ይሄ መንግስት ነው። የአብይ መንግስት መጀመሪያ ሁላችን እናለን ተቀብለነዋል። ሁላችንም እዚህ ቫንኮርም አስታውሳለሁ ደግሰን ሴሌብሬት አድርገን

0: ብዙ ሰዎችም በቃ ድሮ መገናኘት የማይቻል ሁሉ መጥቶ በቃ ሴ ብለን፣ በሌላው ደግሞ በአማራው ክልል ላይ የሞተው ጀርናል ሙሴ ብሎ ሰው ከዚህ ሆ ብሎ ተነስቶ ከዚህ ሄዱ ሰዎች አሉ። ብዙዎቻችን የምናውቃቸው ሄደው ለዚህ ፐርፐዝ ሁሉ ሄደው ተመልሰዋል። አለም እንዴ አብይን ስታዩት ስቴጅ ላይ ከኤርትራ መሪ ከኢሳያስ ላይ ቀለበት እስከ መደራረግ ድረስ፣ አንድ እህታችን ኤርትራዊ የሆነች እንዳው በቃ ይህን አንድ መሆናችንም ብላ ኤርትራና ኢትዮጵያ መለያየቱ በጣም አሳስቦ የነበር ነገር አሁን ደስታ ብላ ስታለቅስ አብይ ተነስቶ እንባዋን የጠረገ ነበረ። ታስታውሳላችሁ? አዎ። ሁላችንም በቃ እንዲህ አይነት መሪ ፍጹም አንድ ሰው የማይታሰረው አንድ ሰው ፍርድ ወይንም ተጣርቶ ካልሆነ በስተቀር የማይታሰረው የነጻ ሚዲያ የማይከለከል ብሎ በገዛት ነው። ዛሬ ግን ያለ ከድሮ የባሰ ሰዎች በየቦታው የሚገደሉበት ተገለም የሚገኙበት ሰራተኛ ልጻ ልጅ ገሎ ያ ነው እኮ ያ ስሜቱ ያለው ድባብ። ሰራተኛ ቤት ኪናፕ አርጋ አዳፕት አርጋ ወደ አገሯ ይሄደች እና ከዛም በስንት መከራት የተመገን የተመለሱ ልጆች ታውቃላቸው በቅርብ የሰማችሁት። ይሄ እንደዚህ አሰቃቂ ነገር ከቤት ወጥቶ መለስ የሚያስፈራበት ሁኔታ የተፈጸመው በዚህ በሰባት ዓመት ውስጥ ነው። በጠቅላላ ወደዳችሁም ጠላችሁም አንድ ሰው አዲስ አበባን አታይም ወይ? ድሮ ሽንት የመንገድ የሚሻል አሁን ቀርቷል። ቆንጆ ነው፣ በጣም ደስ ይላል፣ ቆንጆ ነው፣ ማንም ይጠላል። ነገር ግን ይሄ ነገር ያለ ሰው ይሆናል ወይ? እዛ ቦታ የተቀመጡት በተለይ አሁን እያፈረሰ ስለ እሱ ታሪክ በጣም የሚያሳዝን ታሪክ ነግራችኋለሁ። እያስፈረሰ ሲገነባ ለነዛ ሰዎች ተመሳሳይ ወይንም መኖር የሚችሉበትን ነገር አድርጓል ወይ አይደለም ወይ? ይሄ ነው ዋናው። ሰዎቹ ደስተኛ ናቸው ወይ አይደለም? ያ ቤት በፈረሰ ቁጥር ራሱን እየነቀ እየገደለ አባወራ በብዛት ነው ያለው። በብዛት ሲወጣ ወደ ስራ ደህና ነበር፣ ቤቱ ሲመለስ በልጆቹ ላይ ፈርሶ ልጆቹ ወጥተው እናትና ልጅ እንዲጥግ ቁጭ ብለው የዛ ሰው ሁለት ክፍል ቤት ምግባቸው በደንብ ነው ኮሰስ ብሎ ሲያይ ይሄን ከማይ ብሎ የተሰቀሉ ራሳቸውን የሰቀሉ ሰዎች ሁሉ አውቃለሁ። ፐርሰናሊ ነው የማውቀው፣ ምንም የሚያስዋሸኝ የለም። የገዛ ዘመዶቻችን በራፍ ላይ መጥተው በጥይት ተመተዋል። ምንም የማያደርጉ ምንም የማያውቁ አይደለም እንዴ? ይሄ ነገሮች ነው እንግዲህ። እኔ ድሬዳዋ ልጅ ነኝ፣ አዲስ አበባም ዘመድ አለኝ፣ አዋሳም ዘመድ አለኝ፣ ጅማም አለኝ፣ ብዙ ነን እኮ። እና በእንደዚህ አይነት መልክ ነው በተለይ በዚህ በማፍረስ ላይ አብይ የሚያደርገውን እንግዲህ። ለምንድን ነው አብይን ብቻ የምትጠራው? የሆነ ሰው ነግሮ ነበር፣ ሌሎች እኮ ናቸው ከስር። ታዲያ እኔ የሰማሁትን ያህል እዚህ ሆኜ የሰማሁትን አብይ እዛ ቤተ መንግስት ቁጭ ብሎ መአት ጆሮ ጠቢ ያለው ምን በቃ ምንም እንጢ ሰው ሲል ይማር የሚለውን ሰው ሁሉ የሚያውቅ እንዴት አያውቅም ብዬ መለስኩለት። አትሊስት ያን ነገር መቆም አለበት። ሄደው ቤት ሲያፈርሱ ያኔ ለጥገና ብለው በጣም እኮ አንድ ምሳሌ ቤት ሄደው ለአቅማቸው ላልቻለ ቤት አፍርሶ አብይ ከነ ባለቤቱ ሌሎች ሆኖ ያንን ቤት አፍርሶ ሌላ ቤት እየጠገኑላቸው እንደሆነ ያሳይ ነበር። አይተናል አለ ለካስ ይሄ ልናፈርሳችሁ ነው ነገሩ። እና በእንደዚህ አይነት መልክ ነው እንግዲህ ሰው ራሱን የሚያገለው። በተለይ በአንድ ቦታ ከተማውንም አልጠራም፣ ነገር ግን እውነተኛ ታሪክ ልንገራችሁ። በዚሁ በአብይ መንግስት ወደ አንድ ቦታ ቤት እንዲያፈርሱ ለዛም ደግሞ ቤት መሬት ሰጥተው ብፈልግ ስራ ባትፈልግ ተው ተብሎ ነው የሚጠራው። ከተካለ እድለኛ የሆነ ሰው የሆነች ቦታ እና ተሰጥቶት ይዛች ላይ ምን ያድርጉ በላቸው ላይ ቤታቸው ላይ ፈርስ ወደ ጎረቤት ወደ ጓደኛ ወደ ምን ብቻ ልንገራቸው፣ ሩጫው ልነግራቸው አልችልም። ይሄ ቤት ሲፈርስ እነኛ ደግሞ ማፍረስ አለብን ከላይ እንደዚህ ተተላይ ነው ከላይ ነው እላይ ያለው እግዚአብሔር ነው፣ እግዚአብሔር አለም የራሱ አብሮት የሚሰራ ነው እንደዚህ እና ተብለው ቤታቸው ወጥተው ባልና ሚስቶች ልጆቻቸው ጋር ሆኖ ዘመድ ተሰባስበው አረብ ሀገር የሚሰሩ ሰዎች ዘመዶቻቸው ተሰባስበው ምን ብለው በቃሽ ብሎ አንድ ክፍል አንዲት ክፍል እንደምንም ብሎኬት አድርጎ ቆርቆሮ አድርጎ ምነው ተሰራላቸው እና ቤታቸው ገቡ እና በቃ እስቲ ወደፊት እግዚአብሔር ያለው ይሆናል። እስከዛ አንገታችን ማስገቢያና እዚህ ቹኩ ካርገ ልጆቹ ከጅብ ከአውሬ ከነፋስ ከብርድ ይተርፋሉ ብሎ አስቀመጣቸው ማለት ነው። ከዛስ በኋላ እንደገና መተው አፍርሱ አላቸው። ኢማጂን በእንዲህ ሲሏቸው አባወራው ፌንት ነው የነቀለው ወደቁ። ከዛ ተነስተው ምን ያድርጉ እና እባካችሁ እንዲህ ነው ሁለተኛ ስል ምንም ፍጹም ይፈለጋል ይሄ ቦታ ይፈለጋል እያለ የኖሚኖብ ሴል እኒ ከእንግዲህ ወዲስ ይሄን አልችልም ብለው ራሳቸውን ሰቅለው ገደሉ። አሁን ልጆችና ባለቤት የት ነው የሚወደቁ ንገሩኝ እስቲ። እና እንዲህ አይነት አለ ይሄን አልሰማውም የሚል ካለ በየቦታው ነው። ይሄ አንዱ ምሳሌ ነው። በየቦታው ነው የሚደበደብም በላው ላይ የሚፈርስ አለ። ቤቱን እንኳን እቃውን እስኪያወጣ የማይፈልግ አለ። እና ያ ቦታ አትክልት ወይ አንዳንድ ነገሮች ወይንም ለአንድ ሰው ነው የሚሸጠው እንጂ በእውነት ምንድን ነው ከህዝብ ውጪ ልማት? ህዝብ በልቶ ሲያድር ነው እኮ ልማቱን የሚጣፍጠው። ምንድን ነው በተለይ በአሁን በአንዳንድ ቦታዎች ላይ በጠቅላላ ሊጠርጉና ሊያወጡ ነው አንዳንድ እንትን እያለ ይሄን ሰው እኮ እሺ ይሁን ልማት የሚጠራለ እንዴ? ማደግን እንዲህ ጥሩ ቢልዲንጎች፣ መንገዶች፣ በቃ ጥሩ መናፈሻ ጥሩ ነው። ግን እነኛስ እዛ ላይ ያሉ ሰዎች የት ናቸው? ምንድን ናቸው? እነኛ ወገኖችን አይደለም እንዴ? ከዚህ ሄደን እዛ የፈለግበት ፋይቭ ስታር ቁጭ ብለን አፎርደገን ስንል ከስር ያለው አጥንትስ ያ የወደቀው ደም ያ ያነባው እንባ ምን ይለናል? በእንደዚህ አይነት መልክ ነው በአዲስ አበባ ውስጥ በአሁኑ ሰዓት ያለው። በዚህ ላይ እንግዲህ ተመልከቱ፣ በአሁኑ ሰዓት ጦርነቱን ደግሞ ወደዚህ ወደ ቤቱ ጦርነት በአማራና በኦሮሚያ ክልል በድሮን እየታገዘ ወታደሮችን ሌሎችን ሰላማዊ ህዝብን በሚገልበት ጊዜ አንድ መንግስት የራሱን ሰው በድሮና በመድፍ የሚገል እንግዲህ ወታደር አሰማርቶ ነገርን ጀግና ከሆነ ወደ ሱዳን ገብቶ ድንበር መጠበቅ ነበረበት። አለም እንዴ? አለም ህፃኖቶችን እያፈሰ ከእናት ኩያ እያወጣ ልክ እንደ ሌባ እንዳበደው ሸበዱል እያባረረ ነው የሚለው። ነገር ግን ከመሸነፍ በስተቀር ምንም በአሁን በአማራ ክልል በአብዛኛው ዙሪያውን ፋኖ ግጥግጥ አድርጎ ይዟል። አሁን ደብረ ብርሃን በትላንትና ወደ ሰምታቸዋል፣ ደብረ ብርሃን ድረስ እየገባ ነው፣ ወደ አዲስ አበባ እየቀረበ ነው። አለም እንዴ? በኦሮሚያም ደግሞ እንደዚሁ። አሁን ደግሞ ጥምረቱ እየበለጠ እያሰጋ ነው። ነገር ግን እየሄደ የሚለምነው ምን መሰላችሁ? ቴክኖሎጂ፣ ትራክተር፣ ፋብሪካዎች፣ ትምህርት ቤቶች፣ ሆስፒታሎች፣ ትምህርት ሰዎች ልጆች እንዲማሩ ማመቻቸት፣ ሆስፒታል ለዶክተሮቻችን የሚያስፈልግ በቂ ለአስተማሪዎቻችን፣ እንደዚህ እንደዚህ ነገሮች ከማድረግ ይልቅ የድሮን መግዣ ራሽያ ሄዶ ቱርክ ሄዶ ይህን ነው የሚደረገው። ስለዚህ የት ነው ብልጽግና? ንገሩኝ እስቲ፣ ብልግና እንበለው እንጂ። እና እያንዳንዳችሁ ቤት ያልገባ ካለ ንገሩኝ፣ እኔ ደርሶኛል። ግፍ ግፍ የግፍ ግፍ የእናቶች የአባቶች እንባ እንደ ጎርፍ ነው በኢትዮጵያ ሲወረደው። የሟቾች ውስጥ ከዚህ ተረዘው ከፋኖ ጋር በትግራይ አካባቢ በሌላ አካባቢ እየወሰዱ የትግራይ ወንድሞች እናቶች እስካሁን እያለቀሱ ነው። እስቲ ንገሩኝ፣ የቱ ጋ ነው የትግራይ እናት አባት ደልዶት የሚኖረው? ከጥንትስ ቢሆን የቱ ጋ ነው ሆ ብሎ አዘመተ አታለው አታላይ? ይሄ ብቻ ሳይሆን የትግራይ እናቶች የትግራይ አባቶች ወጣቶች አለቁ። በጦርነቱ አካለ ስንኮላ የሆኑት የት ነው ያሉት? ንገሩኝ እስቲ። አቢኮ በጦር ሜዳ የሞተን ወታደር ለእናትና ለቤተሰቦቹ ከሁለት ዓመት በላይ ነው ባለፈው አላረዳም። እማረዳ መንግስት ነው እኮ። እናትና አባት ልጄ ጠፋብኝ ሁለት ዓመት ሙሉ በየክፍለ ጦሩ በየምኑ ሲሉ ቆይ እስቲ አላገኘንም እዚህ ጋር ነው እየተባለ እምባ አረ ግፍ ነው አቢ፣ ግፍ ነው እንዴ! ከየት መጣን? ሁላችን ሰዎች ነን እኮ፣ ከታች ነው እኮ ያለ ነው። ምንም እኮ የለም፣ ምንም የለንም። ውጭ ሀገር ዜጎች አይደለም። ይሄ በጣም ልብ ነው የሚነካው። ነገር ግን በአሁን ሰዓት እንደምታዩት አብይም ሄዶ ብሬክ ላይ ተናገረውን ሰምታችኋል። ዲስካውንት የለም በዚህ በአብይ ላይ ዲስካውንት የሚባል የለም በሱ ላይ። ትግሉ እየተጧጧፈ ነው፣ ወደፊት የሚጧጧፋል። አሁን በብዙዎቹ በአዲስ አበባ በሌሎች ሀገሮች የሚናገሩ ችግር ነው። እስቲ ደውላችሁ ወቁ። ግን ጊዜው ገና አይደለም ማለት አይችልም። ማስተካከል ይቻላል አይደለም እንዴ? ማስተካከል ይችላል። የፓርላማውን ይሄ የፕራይም ሚኒስተር ወደ ፕሬዚዳንት የሚሯሯጡ እችዋት በቃ እንደኒኩ ግራ ጉዴ ሰራን አቦለማ ነው። በጣም ጉዴ ሰራን አቦለማ ነው በእውነት። እና እንደዚህ ነው በአሁን ሰዓት በውጭ ያሉትም ደግሞ ማህተብ በቅርንጭት ጊዜ ማህተብ ይዘው የሮጡ ሰዎች ዛሬ በተራቸው ወጥተው የሚናገሩት ነገር አለ፣ ትክክልም ሆነ ትክክል አልሆነ። እዛም እንደገና ቢገቡ ምን እንደሚያደርጉ አናውቅም። ይኸው በኦሮሞም በአማራውም ወጥተው ውስጥ የነበሩ ድሮ የታገል የነበሩት ወጥተው ሌላ ነገር ነው። ነገ ገብተው ደግሞ ምን እንደሚያደርጉ አናውቅም። በፊት ገብተው ዋንጫ ይዘው ነበር፣ ካርታ ሁሉ የገቡ ነበሩ። አይደለም እንደ መከፋፈል ምንም ዋጋ የለም። ኢትዮጵያ ሕዝብ በዚህ ነው ያኔ ኢህአዴግ ሲወርድ የገቡት እናቃል እነማን እንደሆኑ። ብዙ ብዙ ተአምር ተፈጥሮ በቃ ሊባል ቀረ። አንድ ሰው ራሱ ጥቅም ብቻ የራሱን ፍላጎት ለማራካት የኦሮሞ ስም ይነግዳል እንጂ አብይ እሱ ለኦሮሞ ምን የትኛው ነው? የምናቃቸው ናቸው አብረን እኮን በላው ሁሉም ሌላ። እና እንደ ማንኛውም ጦርነት በአሁን ሰዓት ከባድ ሆኗል። ኢኮኖሚ ይገላል፣ አገርን ይገላል፣ ትውልድን ያጠፋል። ብዙ ብዙ ነገሮች ነገር ይሄ ነገር ሁሉንም አስቀምጠው የኢትዮጵያ ህዝብ ማሪ ነው አይደለም እንዴ? ኢትዮጵያ ህዝብ እኮ አንደርስታንድ የሚደረግ ነው። ይሄ ነገር ቆሞ ይቅር ተባብሎ ተቃዋሚ ምኖም በአንድ ላይ በጋራ ሆኖ ሁሉም ብሔረሰብ አሁን ጥምር የተባለው የተጣመሩት እነ ፋኖ፣ የኦሮሚያ፣ ትግራይ፣ ኤርትራ፣ ሌሎች ሌሎችም እንደዚሁ አንድ ለማድረግ ወደፊት ጥሩ ሁኔታ ይፈጥረናል በሚል አንድ ሆኗል። እንግዲህ አለዛ አንድ ሆኖ መታገሉ እንደዚህ አይነት መንግስት ጥሩ ነው። በመጨረሻም ደግሞ ጥሩ ውጤት ላወጣ ይችላል። ምክንያቱም አንድነት ውጤት ስለሆነ ጥሩ ውጤት ያመጣል ብዬ ነው የምገምተው። ነገር ግን ከአብይ ስልጣን ሆኖ ካደረሰው ሁኔታ በጣም የሚያስፈራኝ ነው በእኔ በኩል፣ ሁሉም ነገር በእኔ በኩል ማለት ነው። ስለዚህ አገራችን ኢትዮጵያን እባካችሁ አታምሷት፣ አታስጨርሷት፣ እናትን አታስለቅሱ፣ ወጣቱን ወደ ጦር ግንባር አትውሰዱ። እኛን የሚወጋን ከውጭ ያለ ሱዳን ድንበራችን ወስዷል፣ እሱን ተከላከሉ። ከዛ ወዲህ እንዲወጉን የምትገፋፉትን በዚህም በግራም በቀኝም ጦርነትን አቁሙልን። ሰላም ሰላም ነው የኢትዮጵያ ሕዝብ የሚፈልገው በአሁኑ ሰዓት። ውጡ እስቲ ሰላም። ሌቦችም እነኛ አታላዮችም ምን እያሉ የሚገሉትም ምን የሚያደርጉትንም አስቁሙ። ከዚህ በተረፈ ግን ሁሉም ነገር ምለው የኢትዮጵያን ሕዝብ ላመሰግን ወዳለሁ። እግዚአብሔር በሁሉም በአሁኑም በሆነ በፊትም ሁልጊዜ አስተዋይ ነው፣ ያያል። እውነቴን ነው ምለው በሙሉ ብዙዎች አይታችኋል። እስቲ ዘር ብላችሁ ሄዳችሁ በዚህ ቫንኩቨር የኔ ዘር ያልሆነ ሰው ነው እኔ ብዛት የረዳኝ። በእርግጥ ነው የምነግራቸው እውነት ፍቅር ነው። ስሙንም መጥቀስ አልፈልግም። በጣም ውድ እኔ አዲስ አበባ ሄጂ ለአንድ ጉዳይ ከዚህ ሆኖ ብዙዎችን ያስተካክልኛል። በብልጽግና አይደለም እሱ አይደለም እሱ አይደለም የብልጽግና ግን ሳይሆን ሌሎች በዘር አኳያ ነው። እና እስካሁን ከልብ አይጠፋም መጨረሻ ነገር ነው። እና ለሱ ምንም አላረኩለትም አላረገውም በመታወቅ ብቻ። እና እየረዳኝ ሰዎች አለው። ዘር ቢሆን ኖሮ አይረዳኝም ነበረ አይደለም እንዴ? እና እኔም እንደዛው ሁላችንም እንደዛው እናድርግ። ሁላችንም ፍቅርና ሰላምን እኔ እንተባበር፣ አንድ እንሁን፣ ኮሚኒቲያችንን እናሳድግ። ኮሚኒቲያችንን በጋራ ሁነን አንተ ከሌነ አንተ ከሌሳል የሰው ልጅ አንድ አይነት ፊት የለውም። እንደዛ ነው ባህሪው። ግን አንድ ሆነን በሚያግባቡን ነገሮች ላይ እየተግባባን ብንሄድ እናድጋለን። እኛ ኢትዮጵያኖች እና ኤርትራኖች ሄር ከስንት አገሮች ለምሳሌ እንደነ ፊሊፒን ሳይሆን ሌሎች ሌሎችም መጥተው አድገውን የራሳቸው መሰብሰቢያ አዳራሽ አድርገው ይዘው ምን ብለው ፖለቲከኞቻቸውን እየደገፉ ሱቃቸውን እየሄዱ እየገዙ ከራሳቸው ሰዎች ጋር ነው የሚውሉት። እኛ ጋር ግን የለም። በጣም የሚያሳዝነው ከኛ ይልቅ ወደ ውጭ ነው የሚሮጡት። ታክሲ እንኳን ለመጥራት አበሻ ከሆነ እንኳን ይፈሩ ነበር ድሮ እኔ እንደምሰማው እዚሁ እንዳለው። እና አንድ ጊዜ ጎንበስ ማለት አለብን። ሳንወድግ ጎንበስ ብላ እያንዳንዳችን መረዳዳት ያስፈልገናል። ማንም ይሁን ማንም በኢኮኖሚ በዚህ በሀገራችን በኢኮኖሚ መርዳ ወጣቱን ለማስተባበር ወጣቱን እንከረጅ ለማድረጊያ መንገዶች መፍጠር ነው። አሁን እንግዲህ ሁሉም ወጣቶች ፐርፌክት አይደሉም አይደለም እንዴ? በዚህ በከተማችን የምናየው ብዙ ነገር እናያለን። ይሄ ነው ብንል ጥሩ አይደለም። እና አንድ ሆነና አንድ ሰው ሆነን ሁላችንም የእያንዳንዳችንን ችግር ብንካፈል በጣም ትንሽ ነው። አንድ ሰው ግን ያቀተዋል፣ ይደክማል፣ ይታመማል። በቃ እንዴት ላድርገው ብሎ የሚቆጥርም ሊኖር ይችላል። ወገኖቼ ግን እኛ ካለን እያንዳንዳችን መቶ ብንሆን አምስት ሰውን ቢቸገር ማገዝ አቅተንም አይደለም እንዴ? አዎ፣ እንደዚህ አይነት ነገሮች አሉ። አሁን ወደፊት እግዚአብሔር ካለ ብናደር ኮሚኒቲያችንን እናስተባብር፣ እንደገና እናንቀሳቅሰው። በአሁኑ ሰዓት ጥቂት ሰዎች ናቸው እያንቀሳቀሱት ላለመተው ጥርሳቸውን ነክሰው ያሉት። ፈልገው ነው ያን ብቻ ነው ይሻለኛ ብለው። ሁላችንም ስራ አለብን። እንደኛ ናቸው፣ ሰዎች ናቸው፣ ልጆች አላቸው፣ ትዳር አላቸው፣ ብዙ ነገር አላቸው። እና እንዲያው ሰዎቹን እንኳን ባናየው ኮሚቴያችን ብለን እግዚአብሔር ያክብርልን፣ እግዚአብሔር ይስጣችሁ ስለያዛችሁ። ብሄድኩ ቁጥር እኔ በጣም ነው ማመሰግናቸው፣ በእውነቴ ነው። ከዚህ ሙኛ አመሰግናለሁ። ምክንያቱም እኔ ማነኝ? እኔ ገብቼ ያላረኩት እነሱ ያረኩ። እኔ የራሴን ስራ ስሯሯጥ ከቤተሰብ ጋር ምናምን ስል እነሱ ግን ቤተሰቦቻቸውን ጥለው በዛ ሰዓት እየተሯሯጡ ኮሚኒቲው፣ ባሎቻቸው፣ ሚስቶቻቸው እግዚአብሔር ይስጣቸው ሳይከፉ ነው ይሄን ነገር የሚያደርጉ ደስ እያላቸው እንጂ ኢትዮጵያን ኮሚኒቲ ምን ጥቅም አለው? ንገሩኝ እስቲ ምን ጥቅም አለው? ከዚህ ፊት የሚያመራር ያሉት ያውቁታል። ስለዚህ እነሱን እና ማመስገን በመጀመሪያ በእውነቴን ነው ማመስገን፣ በተለይ አመራር ላይ ሆነው ሲወርዱ ማመስገን ማመስገን በደንብ አድርገው እና እነኛ ሰዎች ተመልሰው እንደገና የራሳቸውን ካለፉት ኤክስፒሪንስ ሼር ያደረግ። ካላመሰገን ዞር ብሎ ማያም አይደለም እንዴ? ስለዚህ ኢትዮጵያን ኮሚኒቲን እዚህ ያለነው ብናስተባበር፣ ወጣቶቻችን አሁን ኮሚኒቲ ሲኒሮችን ዛሬ ጋብዘዋል። አዲስ አመት ባለን አድርጓል፣ ተመስገን ነው። እንግዲህ ሰመር ላይም ደግሞ ኢትዮጵያ እንዴ ያደርገዋል። እንዳው ባንገኝ ብዙም ባይል ምክንያቱም ተሳትፎ ያንሳል እንጂ ሁሉም ዘሬ ነው። ለሚቀጥለው እንግዲህ ዛሬ ዛሬ ነው። ከዚህኛው ትምህርት አግኝተን በመቆጨት ሳይሆን ወደፊት የምናደርገውን በጋራ እንሆን። እስቲ ሂዱና አንኳኩ፣ ኢትዮጵያን ኮሚኒቲ አለን በሉ። በጣም ደስ የሚል አንክለን በሉ። ሄዳችሁ ተጫወቱ፣ በር ክፈቱ፣ እናንተ ፍጠር ቤዛ እናደርግ። በእውነቴን ነው የምለው። ቅዳሜ ቅዳሜ እኔ አሁን ልየት ፕሮግራም ባሊዝ ሁልጊዜ ሄዳለሁ ማለት ነው። አንተስ የምትሉኝ? አዎ፣ በራሴ በተቻለ መጠን አንዳንድ ጊዜ ዝግጅት ሲሆን ሲሪየስ ከሆነ ይሄዳለውኝ። ወገኖቼ ይሄን የዛሬ ያለኝ እንግዲህ፣ ሁላችንም የኢትዮጵያ አምላክ ኢትዮጵያን ይባርክ። በተለይ በዚህ በፋኖ በኩልና በትግራይ በኩል ያሉትን ጦርነቶች አሁን የምታዩት ነው። በጣም ከፍተኛ ደረጃ ሊሆን ይችላል የሚል ግምት አለ። ነገር ግን መሆን ያለበት ስለሆነ ነው። በተለይ በፋኖ ሳይወድ በግድ ለህልውና ብለው የወጡ ናቸው እንግዲህ እና በአሁኑ ሰዓት ሰክሰስፉል እየሆኑ ነው። አስፈላጊ ከዚህ ወደፊት ከአንድ ዓመት ከሁለት ዓመት በኋላ የኢትዮጵያን ጦር እጥፍ በብዛት አድርገው በትንሽ መሳሪያ በከላሽ በሶስት ነው። አሁን እስከ ብርጌድ እስከ ክፍለ ጦር አልፎ እንደዛ እዝ ሳይገባቀም አሁን ተባብረ ሁሉም እንደ በሻንጉል ከሌሎች ጋር አንድ ላይ ሆነዋል። እንግዲህ ወደፊቱን እግዚአብሔር ያሳየንላለሁኝ። ወርቁ አያለው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። የራሳን ያሰብ በዚህ ላይ ጨርሻለሁ። እናንተ ሀሳብ ካላችሁ ደውሉልኝና ማንም ይሁን ማንም በፖለቲካም ሆነ በሃይማኖት በዘር ልዩነት የሌለውን ነገሮች የምታካፍሉ ከሆነ አንተ እንዲህን አላስገባህም አለልም ከፍላኝ ማስታወቂያ የምትልኩልኝ የፈለጋችሁትን ማስታወቂያ የእናንተን የሚለውን አንተ እንዲህን አላስፈልግም ብዬ የምለው ነገር ማስታወቂያ ግን እስካላላካችሁን ድረስ እናንተ ቢሩን እስካላንኳኳችሁ ድረስ የማላደርጎች ነገሮች አሉ። ፖስተር ከተላከልኝ በውስጥ መስመር አድርገዋለሁ፣ አስታውቃለሁኝ። ስለዚህ በእውነት ነው የምለው እንግዲህ እስከሚቀጥለው መስቀል እንግዲህ ድረስ በሙዚቃ ለያችኋለሁ። እንግዲህ አሁን ወደ ዋሴ ወስዳችኋለሁ። አንድ ሙዚቃ ዳኜ ዋሌን አዲስ አበባ የሚለውን በአዲሱ ዘፈን ለቅላችኋለሁ። ከዛ ፊት ግን የዚህ ስቱዲዮ ማስታወቂያ አለኝ። ሁልጊዜ እንደማደርገው ያንን ማስታወቂያ አሰማለሁኝ።
1: The people who use, work in, and rely on a business also had a say in how it was run. Discover the possibilities at Further Together, the summit for BC co-ops, taking place at the Clarion Hotel in Abbotsford on Thursday, September 17th, and Friday, September 18th. Hosted by the BC Co-op Association, the summit features 2 days of speakers, workshops, and networking focused on how cooperatives and democratically owned businesses can build a better economy for all. This event is open to everyone. Whether you're interested in, new to, or already working in BC's co-op sector, this conference is for you. Youth aged 30 and under can enter to win 2 free conference passes. To enter, email connect@bcca.coop by September 11th with your name and 1 to 2 sentences expressing why you'd like to attend the conference. Come be a part of the conversation about how co-ops are shaping a stronger, fairer future in BC. For tickets and more information, visit bcca.coop/together. We hope to see you there on September 17th and 18th.

አድማጮቻችን አሁን እንጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀመረ።

0: ዋው ማማ አፍሪካ የተሰኘ የሚቀርብላችሁ በየስቅዳሜ ከ745 እስከ ድረስ ሶስት ሙዚቃዎችን እናጫውታለን። ቀደም ብዬ እንደገለጽኩላችሁ በዘፈን ብቻ ሳይሆን ሌሎችን እያቀባበን በስለ አፍሪካ አንዳንድ ነገሮችን እናገራለን። ከያለን ኮሚኒኬሽን አኳያ ትንሽ ቢዚ ስለሆነ ነው በአሁን ሰዓት እና ወደፊት በጥሩ ሁኔታ እየቀረበ ይመጣል። ቀደም ብዬ ተናግራ ሌሎቻችሁ አንዳንድ ፕሮግራሞች ካላችሁ መሳተፍ ትችላላችሁ ማለት ነው። ወርቁ አያሌው ነኝ ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ። መዝናኛ ፕሮግራማችንን ወደ መዝናኛ ፕሮግራማችን ከማለፋችን በፊት ማስታወቂያዎች ሁለት አሉኝ። የተላኩልኝን ላብራራላችሁ ይዛለሁኝ። በአሁኑ ሰዓት በዛሬው ቀን በዚሁ በከተማችን የሚገኘው የሙስካነ ሕዙዛን መድኃኔዓለም ጸድና ቅድስ ድንግል ማርያም ቤተክርስቲያን ዝግጅት አለው። ይሄ በማርያምን ንግስት በማድረግ ዛሬ ፕሮግራም አላቸው። ዛሬ ባታ ማለት ነው። ነገም ደግሞ እንደዚሁ ክብረ በዓሉ ይከበራል። ወደዛ መታችሁ እንድትሳተፍ ከበረቱ እንድትካፈሉ ተብላችሁ ተነግራችኋል። ለማንኛውም እንግዲህ ማርያም ነገ በዛ አካባቢ ነው እና አድራሻም ሰጥቶኛል። ያም አድራሻ ደግሞ 726 12 ስትሪት ኒው ዌስት ሚኒስተር ቢሲ ነው። እንደገና ደግሞ አለው 726 12 ስትሪት ኒው ዌስት ሚኒስተር ነው እና እዛ ንግስና ይኖራል። በጠዋቱ እንግዲህ ማህሌት፣ ቅዳሴ፣ ትምህርትም፣ ዜማ፣ የታቦቱ ውደት ይሆናል ተብሎ ተነስቶ ወይም ፖስተር ተሰጥቶኛል። ይህንን እያስታወቅኩኝ ወደ ሁለተኛው ማስታወቂያ ዞር አለሁኝ። እሱም ደግሞ ያው የምታውቁት ነው። በረከት ነው። በረከት እንግዲህ እንደምታውቁት የሲቲ ካውንስሊንግ ውድድር ያደርጋል። እሱም ኦክቶበር 17 ነው። ስለዚህ በኒው ዌስት የምትገኙ ማንኛቸውም ኢትዮጵያኖች፣ ኤርትራኖች፣ ሌሎች አፍሪኮችንም እየቀሰቀሳቸው በረከት ለሲቲ ካውንስለር እንዲመረጥ ታደርጉ ያው ጥሪያችን እናቀርባለን። ከዚህ ፊትም የገቢ ማሰባሰቢያ አድርጎ ነበር። ወደፊት እንግዲህ አንድ ፕሮግራም ሊኖረው ይችላል። እንግዲህ እሱ በፈቀደው መንገድ እናያለን እና በረከት ከበደ አንዳንድ ነገሮችን በቅርቡ ከዚሁ ኦክቶበር ላይ እንግዲህ ከአሁኑ ሳይለጠፍ ቢቀርም የሚቀጥለው ወር ውስጥ አካባቢ ጥሩ ነገሮች ይለጠፋሉ። ፖስተሮችንም ሆነ እንዲሁ እያንዳንዳችሁ በየግላችሁ በረከትን ምረጡ የሚል አንዳንድ ነገሮች ሰርታችሁ ብትሄዱ መልካም ነው። እንደግፎ እንላለን። ወርቁ አያሌው ነኝ ከዚህ ከሲአይቲአር። እንግዲህ የዛሬው ፕሮግራሜ እስከዚህ ድረስ ሳይሆን ሙዚቃዎችን እስከ ናይን ድረስ አቀርብላችኋለሁ። ሁልጊዜ ሙዚቃ ከየት እስከ ናይን አንድ ሰዓት ነው። በዚህ በተጨማሪ አንዳንድ ጥያቄዎች ጠይቃችሁ ነበረ፣ በኢትዮጵያን ኮሚኒቲ ላይ ማለት ነው። ይቅርታ፣ ኢትዮጵያን ኮሚኒቲ ቅዳሜ ያው በአዳራሹ ይገኛል። በዚህ በበርነቢ ውስጥ ሜትሮ ታውን ትሬን ስቴሽን አካባቢ ትሄዱ በቀላሉ ታገኛላችሁ። አድራሻውን ደግሞ ጉግል አድርጋችሁ ብትገቡ አለ፣ ዌብሳይቱም ፕሮግራሙም ምኑም ስላለ ሄዳችሁ መሳተፍ የምችሉ ጥሩ ነው። በወጣቱ ላይ ትኩረት ቢያደርጉ ጥሩ ነው። እያደረጉ ነው። ብዙ ጥሯል። ብዙዎችን እየተሞከረ ነው። ባለፈው የወጣቱን ብቻ ፕሮግራም አዘጋጅቶ ነበር። አሁንም እናንተ ካላችሁ አን የደወላችሁልኝ ከተሳትፎ ካረጋችሁ የበለጠ ይጠነክራል ማለት ነው። ስለዚህ ይሄ ነው እንግዲህ መልሴ። በተረፈ ዌብሳይት ገብታችሁ የስራ አመራሩን በስልክ ደውላችሁ ማናገር የበለጠ ኢንፎርሜሽን ልሰው ትችላላችሁ። እኔ በዚሁ ለራሴ ኢንፎርሜሽን ለመስጠትና እንዲሁም ደግሞ ኢንካሬጅ ለማድረግ ነው እና ውስጥ ሚስጥሩን የሚለውን ነገር አይሆንም። ዋናው ኢትዮጵያን ኮሚኒቲ ነው። ኢትዮጵያን ኮሚኒቲ ሁሉንም ኢትዮጵያኖችን አጠቃሎ የያዘ ነው። እንደዛ ነው የተቋቋመው እና ሌላ ነገር አይኖረውም። ነገር ግን በተሳትፎ የኢትዮጵያን ኮሚኒቲ ማጠናከር ይቻላል። ደካማ ጎን ካላቸውም ያንን በትህትና ማረም ይቻላል። ይቻላል ደግሞ ግን አብዛኛውን ጊዜ እኔ እንደማየው ጠንካራ ጎን ብናጎላ ጥሩ ነው፣ ደካማ ብቻ ከመፈለግ ከመቆርቆር። ስለዚህ ወደዛ ነው የሚሄደው። ወርቁ አያሌው ነኝ ከዚህ ከሲአይቲአር 11.9 ኤፍኤም የሽክሽክታ ሬዲዮ አዘጋጅ። የመዝናኛ ፕሮግራም ችን ይቀጥላል። እናንተ በመረጣችሁ ዘፈን ባለፈው ሳምንት ያመለጣችሁ አደርጋለሁ። በተለይ ኤአይ ላይ ፎከስ ያደረጋችሁ ብዙዎች ወጣቶች አላችሁ፣ ያን አደርጋለሁ። አንዳንድ ሙዚቃዎችን እያደረገን እስከ 9 ሰዓት አብረን ቆያለን። የሙዚቃ ሰዓት ነው። እያከታተልኩ አሰማችኋለሁ። በመሀል ማስታወቂያ አደርጋለሁ። አሁን ማስታወቂያ ዚኔ ሲአይቲአርን ማስታወቂያ ካሰማ ወዲህ ወደ አንድ ወላይታኛ በዘውዱ በቀለ ጊፋታ ዮዮ የሚለው ሙዚቃ አቅርብላችኋለሁ። መጀመሪያ እስቲ ወደ ማስተካከው እንሆ
1: CITR 101.9
2: CITR 101.9 FM
3: CITR 101.9 FM
4: CITR 101.9 FM
5: CITR 101.9 FM
6: CITR 101.9 FM
4: CITR Voices of Youth

0: music, reggae music. It's tell you and tell the whole world, you know. Telepathically and physically and mentally and spiritually, we are telling them to this music, yeah.
1: So you heard it here at Rocker Show 101.9 FM CITR, featuring yours truly, George Beard, keeping the reggae music alive on the west coast of Canada. It's all about roots rock, lovers rock, dancehall, reggae music on CITR Rocker Show, Sunday noon to 3 p.m. each and every Sunday. For over 25 years of doing it nice, warm, and easy. Until next time, such time, keep the faith and spread it gently. Jah bless and Jah guide and Jah out. Bless out.
2: Him and a wine in a ace. God, I'm up your inner room, but don't place.
3: አድማጮቻችን እንግዲህ በመዝናኛ ፕሮግራማችን በጣም እንደተደሰታችሁ አምናለሁኝ። አንዳንድ ጥያቄዎችን ተደውሎ ተጠይቆኛል። በተለይ በወጣቱ ላይ በሚመለከት ጉዳይ ኢትዮ አፌር ሚባል ከዚህ በፊት ብዙዎችን ወጣቶችን የሚያሰባስብ በከተማችን የሚንቀሳቀስ ነበር እንዴት ነው ብሎኛል። በርግጥ እንዳሉ ነው የሚገባኝ። እስካሁን ድረስ ባልሰማን ብዙ ነገር እንደሚንቀሳቀሱን መሰለኝ። ካሉና ምንቀሳቀሱ ከሆነም ደሞ ሊያብራሩልን በሬዲዮ ገብቶ ጥሩ ነው። የተቻለኝ መጠን በነሱ አካባቢ ማቀው እንደማችን ስላለ በነሱ ውስጥ እስቲ ደውዬ ጠይቃለሁ ብዬ መልሰጥቻለሁ። ኢቲያፈር አው ልክ ነው መሳለዎች ነበሩ። በተለይ በዚህ በከተማችን በብዙ ቦታ ስማቸው ይጠራ ነበር እና አሁን ጻጥ ብሏል ነው የሚሉት። አላሉም ብዬ ነው የምገምተው። ኦክሌ የሚሆን አይደለም ምክንያቱም ኢትዮጵያ ተስፋ አይቆርጥምና እንደሚሆኑና እንደሚነሱ ነው። እንግዲህ ሰዎች በዚህ በኖርዝ አሜሪካ ውስጥ ቀላል ነገር አይደለም አይደል እንዴ? ስራ ምንም ብዙ ብዙ ነገሮች አሉና በዛ ምክንያት ሊሆን ይችላል ብዬ ነው ገምተው እና ይኖራሉ። ድምጻቸው እንደሚያሳሙን ሙሉ ተዋል ተስፋ ነኝ። ወርቁ አያሌው ነኝ። ወደ መዝናኛ ፕሮግራማችን ለሰራችሁ ሐሳብ ስጡ። 604-600-4657 604-600-4657 ቴክስ አርጉልን፣ ደውሉልኝ።